0: алу гонаан дэчи кака калдера мампур йога титана та шайцам тан джеви хуэглу гура тага ламга кака хан и тэта зони каптазга тон тон рина
1: та шайцам тан джеви хуэглу гура курни ингина та уртин чимжуах тау ингина крги сирка тан читру чинди тан джеви ка хуэча мани мацика джеви ка шанжира юрин манжа вата мактан ау нити мусри
0: мари
1: тогда схопрт устин чим жорахтны там чита жачи шортон сапаз нуглакни татам жирахтын гко актна ян так чим бузюк тогда парзым мандаватыр ка сосу сидри курта тота игндери ритги сидри юна сидр кышып чыкма матчын барат да кадан дезо кашиг аранг сингтын дезо тогда как чини тмуга как хлеюк
0: нари
1: Титунда устин чимжонга талия жимангина карчык кочуда карчык курингина да тан жерерин сосу бикүнде тахсаж жеча кылам түшүн тыныры да тегин гынгина сосу бик так домора как хмазы тыкта да как чырка как хмазы ё кыза жон да как кынаны чичүк сурка да как кынамыз ия
0: ди ди ди ади ди ди та чырга как хрыт маңаз гочур лохсым жыт карандала анди чыг шатсым ранда ди ди ханчни ржонгни тенде шимжиги инди сонанде как хрыга маң пори очета ян та ре макарма чат кына как хрыт тама кола тондына ян шачура камут гинчир ди ханчни та чорнген сонжина гшу лохсым ди шимжиг карын банди сонжина ти тана лохсым бо гчи шимжиг корм ti thoni ta luk sambu gu choni thom nu gu chik luk chita ndazu ngi thani yang kaabdaaz gara dhiri na
1: ta simjik lorun tung gu kaarni ta kutiga zik shatsum dra gu nuz jang gu gu ta chik shatsum dra yug ndamba ta hachum chenbu zi yug
0: dara
1: shatsum dra yug khtuwaara yug kara wanchang ta kakhtani ndra makhini te muzgari te ta girgnaam baga sopchila nyan ti thoni ta girgnaam baga sopchita sinti yetav тэгэ түнэ та дихконэ чин дэгогэ санчику гэтэ мохсам дуа кэти хэлкэва чи динэ гэтэ мойо кэмо тэгэ на та ян дихконэ сатэм чончо бэндэ чангугэ чи сэм хэрэ тэмо районэ та кэх сяжи дичал капэ зу сяцэм дэгонэ пэго а кэх сяжи дичара чомбэргу ма не дисэм дигэ на дуа кэ чи чи чигни чи
0: дэгонэ
1: та тэмо гэрэ мо
0: ари
1: та то су гэргэна бага фотсэнэ ну гэ тачк тэ конэ сэм цур
0: ари
1: та во вишэна чукэ мэ ди так гэ тэмо шэна сяцэ мария
0: ари
1: та тороо ачаачаа гэрж исэн дөгний та так тутчи тунжи чангу томус тунта лорум ниоагка тета аяннун ккавал топтаны дали та тасира куригкнан бага сопчи кысын тира атырканьяни ти ти чумита орка шатын чочмус к капсон тан клини та сома дашажын солугу инуга дашачын ирэш кинугу томус дашачын тутчини та томмун атчини та жигни та титура томугла караколи Тэнтэ лорм ниваг кандита шэстунга кавшанда та клини. Шэстум кавшантан клину гота набжигтэни улита тахти варта та. Аджа чан чуддил та тандам угла кани инжина та. Инди шэстунга та шэстунга джугу ликани шину кэтхати та узгши. Та тартан диги ишин дон зигана зина чукку шэсти зигина та шэстун скунун до нимани сындыган дома тунура. Сэзэ джачи вазиг там фолдуг юм гоног нисэнтэ та тарта тахшиг юк та тахир ташим чиклусын бондаг авош киттиз ишана та айтыр кадама та мобилге
0: ри ри ри ри ри гварин чеда лусын буг шимжиг горым ра лош кинда дуни таниян нюн ди рг ди кабдазга тун тун гинэр титана та маун падун сонжинара чо сонжина талу чу там бамрам бандера чи чулё кэ тсэргу га ओले त सेरको गनि कोथा तना द माउवाग चुरंग गिगिन छारजै नंदा यना चु माउवाग शिमजि कयां चि रिजों शिमजि क कोरन दजोनी रंगि चिन छारजै नंदा कांदारी योनी न दजोनी थानी कबदारीना
1: रिता माउवाग छारजिन सनिशना ता ताकि वारत ता इसंग रिपा चुइनीदा अ चि सोजों कना कंसोलिनरे
0: मरी
1: ната тахти ват толжун инүг тавлым юмсуука те көрчүлүшүтэ да там мынтыпэн гина да мен бирин бадан жүгө та чели тамары ба ко демо
0: ари
1: гина да мынтыпэ тамары бергизүн кесимчин кенчиги жү тате гина да термин мончилин гина да яна тамары ба диш кунди толжун ва талу моң ва та кана кансынди иниш инүрөтөр да симчиги жүгө цорте тунёну марчара да зыптын гиргин гиндүстүн көгүни маа вана тамарыг багшгүнэ чиг шандири шунтаг жүгэ 하진이 쪽에 리라 다 답답한 얘기 있으시긴 바다 됐다고 시리야.
0: 네, 네. 과든지 과든지. 대단한데 아니 그 대랑 그 좋아하는 나 면을 교정 되고다. 저거 전선이나 그 다심지 그 로 선부 그 걸음 그 춘다는 나 전선이나 지 샷미 과리 디 아, 단이 심지기 과리 인데 다단 털 신송도 되더나 마음에 그 아, 니지란데 그 로쪽을 끊는나 주랑 그 첼린더 다운 됨이다 등이 양도 뭐 그 심지 걸음 반도 너는도 건 너무 소중하라 망포리 요지 되더나 지랑 그 다그 루 선보 그 지 다시 했음 지 눈이 암용은 난자 회찰 눈이 암용은 난자 다 심지 그 걸음 그 암용은 난자 소소니 특 암용은 더 중이 되냐 지 냠죽라 돌는 이거 살로쪽나 바 그 주랑 그 같이 주랑 그 첼린던 다미 심지 걸음 반디 용고난 더 중이 된다니는 게 지 냠용 그라 같더니 소쪽나 바 갑다이 지 통통이 좀 해라
1: ᱡᱮᱛᱟ ᱢᱩᱪᱩ ᱪᱮᱞᱤᱫᱟᱱ ᱫᱟᱡᱤᱱᱟ ᱫᱟᱜ ᱛᱟ ᱪᱮᱞᱤᱡᱟᱢ ᱵᱟᱠᱨᱟᱢ ᱯᱚᱱᱠᱟᱱᱟ ᱦᱟᱠᱮᱨ ᱛᱮᱜᱮ ᱥᱤᱜᱤᱱ ᱠᱟᱱᱟ ᱢᱟᱫᱩ ᱭᱮᱛᱟ ᱛᱚ ᱱᱮᱨᱤ ᱛᱟᱥᱩ ᱪᱮᱞᱤᱜ ᱨᱮᱱᱜᱞᱟ ᱠᱟᱱᱟ ᱨᱮ ᱡᱚᱢᱮᱠ ᱛᱟ ᱪᱮᱞᱤ ili ta tchi mai ki to sur te to ta sha sum dogo ta to ta sha ji cha to ma zo tso de ki to ka chin ta ngang ge sha sum ti jo no ge ti to ta den da ti to wa ta mo ga ka sha sum ti ni ti ndo sur te so jo ti sum ji ka ta la ma so jo ni ta rang ge chis ku ji ta sha sum ge to to sha sum ta ji ta ni ta te tchi to mai ki to ta shi ka chi там марка суурын гэдэг нь 19 дарын гүсэмнийг чиг рангын дэжиг шатнт качнын дүнмэн төри пара томгийн калери гэдэг нь да та чили нэчили таа нэ нэнэн дэнишмиг донгу татуда ихсэнгэ мо
0: нари
1: таа ихсэнгэ паг чили дотона чок та чили жамба кантон кана та су дарын гэ шатнт яг нэна чок дарын гэ ликатерын гэ гэдэг чиг чичнийли ночинчини тэгэж хөтлөнгө тэгэл нэмтэн чүтдэ тэгэл суу юм кино мо томго сорооч таяга
0: нэди мо бар ри ри ди чэргэ шу ашамжиг инди рамжим шамжиг нанда бамрам шамжиг нанда гэнэ наранди жигчо чура тэрэшиг камуретэр жигтатэн сунгэ тэ тэгэж чигэрэн бавшин тэ корми өнэ ни нэн гэндонжу дэрэ тэгэж нэнара как каллера мампор ёг хэлбэрд нэни кэрг таг зу шамжиг кэрэн банди тона шатсамд тэгэж зу үнэн жоога Dijeng kishatsum dan dazula kayang rong ke cheli tang jevi chigi nyam chukura to rong ego samang poryo nung ni tana jirang kata kuna kawdaya kuna tebzin rikwar din chetan jigita derang ke lintsan di nang ni chonson jina loog sambu dani rong ke chigi shamji karamban dana tharashin go gati dana yang da tang jevi li jigitwa chari jigin rakhayi namo ina ta da rong nang na chigi rong ke shendo ni ang nala ki me sa chwa ga nang a ton me san rana dama ra yochiri sambu di na jigita chorang ke dala chigi khasab zinan jayang na chorang ke shenan dani kachazga 통통리셔나
1: 아리지다 저아그스니 카스르트 모종메 크라다 랑겐기나다 톰트시나니 누가캄데 다른 게 셴도 빠즈노 다른 그 송종자 소아 강라영 다른 분도 인님은 스크 그스스르비 다른 그 텐싱고 파마톤 길긴남 바데진다 파나마상 톤 소트고난 바인디노 78 million 아던 칼리가 톤타르와 임주르간 타지비 다시먼데시 와던 다른 이제 나랑도 일곱 개 그 샤즈가얀 초신지 봐도 저들이 콘탄 저들이 반대로만 나온지 남친아랑서 잡종스럽던 단지 비자 힘은 되셔야
0: 나디디 나디디 과든지 과든지 다그주 달 협정구 걸음 그 전이 마라소나 그렇게 심지 걸음 반대에 소나다 저지 그 로브종란 딩이 탄나나 저게지 그 각각리 요니 인도모레 데이터나 저런 게 전진아 다그주 람짐 심지 그런 반단이 탈신 손든다 라템디셔와 등 마오와 단 버는 바그 삼린디 지 출력 데이터나데 템디셔와 등더니 마오와 그영 다 심지 그 람칸데 나리 영위 자히몬 대신인 거
1: 어 야
0: 심지 야 야 자히델라니 급고 데모
1: 어 야 데모
0: 야 데모 레도 보나마 고네기치 남샹머기 소프친게 달로그 심직 다신 로마도 지체는데 카퍼거스킬마단시니 아 당하는 다신 로마지 인세고는데 그 크니빠 안다긴이 탄다니 다 고랑긴 선지나 주다 이 창을 봐 이 창된지나 그렇게 나 첼리 다 땅이 로선보그 심지크 고름 그 촌다니 데락인이나 아 그게 다 심지 요과이 있더니 아 다 샷츠므란데 용설은 저 슝 아 샷츠므란데 요과즈긴 총 아더니 다 그게 삼닌다니 다신 요크 로조도 지세는 거 때문이시죠 아 드는 때는 그 단시 건전 니빠인지나 양도성을 걸친 게 다로 그 람짐 심지 다신 로마 로조 메르잠밤 쳇티트나 신이기 치 로조 메르잠밤 진데 카브르 아르켈람데 주일 그저 다심지 다루근 타르신고는 그 소쪽은 안 봐서 그렇게 지금 나는 그 심지 그 걸음자 로스치자 대한신이 나는 근데 만봉치기 있는 도중에 됐나 잔재 거는 그 갑톤데 저 소쪽을 가서 그 시간 양거나 아 저 나는 그냥 지금 젤린다 다운 데미 소찬디는 가서 심지 그 삼닌다니 아 지금 정화즈가 요과리 이거나 쇼끈근즈가 냠죽으라 도는 이거 근데도 소쪽은 안 봐서 그 렌슨데 양거요나 너도 시간 양나라는 가서 그 판통이 좀 요지를 삼고 디젠 그 저 다룬 탈신 거는 그 소쪽은 안 봐서 지금 나 라는 그 바빠이 흐리 논들라 쳇듬즈그라더니 마웅와서 쪽남바조게영 첼린다 따윈 따운데미다 땅이 삼닌 딩이 탈라지레나도 코너라 심지 던도에나도 코너 너무요나 딩이 탈라는 냠뇽리 갑다이나 시그 하거든요 야티나슈니 되는 그 단시 근준 너성물 그 호칭 그 달로 그 심지 다신 로마 로조메잠반 킬린디 카프르근데와 토크슈니 치로도 카프르들레나 되는 거랑 지금 고쯤 야소토 메잠반 칠조데모이나
2: 아기빈
0: 디모 나 디모이 토마르 아 조랑겐 선진아양 달로노 섬을 글로타 쳔모그 달로그 지조 다람짐 심지크 삼닌더니 아 삼터신 손즈 뎀디샤 아 더니 다테랑 글렌센디나가 가는 다신 로마즈 인세고는데 크니 반데 고브기자오 데타나 조랑 그 지금 심지도 누구 고름 땅이나 안데 그 지금 로스치 땅 드니 샤츠므라 속한데 근데 타브란드 중이 타니 지금 안데가 통통리 인도 군데 데브진